ነገ ሰላሙን ይዞር የማታካም ማንቱ ሚሳሰራዩላ በትከ ተማራ አሰማማቱ ፈሰና ተማጋራ ተላፋ Ma sha Allah ya tolla su ana kana semana su ye manina